0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ቀዝቀዝ ካለው ቦን ሰላምታችን ይድረሳችሁ። ጥቅምት 3 ነው ዛሬ 2019። አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል ዲደብሊው 8 ላይ ታገኙናላችሁ። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን ደቡብ ወሎ ውስጥ በኢትዮጵያ መንግሥት ጦር ኃይልና በፋኖ ታጣቂዎች መካከል ስለሚደረገው ውጊያ ከአካባቢው የሰማነውን እናሰማችኋለን። የኦሮሞ ነጻነት ግንባር ኦነግ ቀይ ባህር ለኢትዮጵያ ሕዝብ ይገባል የሚል መግለጫ ማውጣቱ ለዜና መጽሔቱ ሁለተኛው ርዕሳችን ነው። የዩናይትድ ስቴትስና የብሪታንያ መንግስታት ወደ ኢትዮጵያ ለሚጓዙ ዜጎቻቸው አዲስ የሰጡት ማስጠንቀቂያ፣ ከጅቡቲ ወደ የመን በመቅዘፍ ላይ የነበሩ ስደተኞች መሞታቸው ያስከተለው ሐዘንና ጥያቄ፣ የአውሮፓ ህብረት ውሳኔና ሩሲያ ያልናቸውን ርዕሶችም ዜና መጽሔቱ በዚሁ ቅደም ተከተል ያስተነትናል። ሳምንታዊ ጤናና አካባቢ ዛሬ ስለ አይን በሽታ መንስኤና መከላከያው የሐኪም ምክር ይሰማበታል። ከዓለም ዜናን ጀምር የለቱ ተረኛም አዜብ ታደሰ ታሰማናለች።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። በአማራ ክልል በደቡብ ወሎና በሰሜን ሸዋ አካባቢዎች ውጊያ እየተካሄደ መሆኑን ነዋሪዎች ለዶቼ ቬለ ተናገሩ። በተለይም የደላንታ ወገል ጤና ከተማን ለመቆጣጠር ትናንት ሰኞ ከሰዓት በኋላ የጀመረው ውጊያ ሌሊቱን ሙሉ ቀጥሎ እንደነበር ተመልክቷል። በሰሜን ኢትዮጵያ እየተስፋፋ የመጣው ጦርነት የተለያዩ ፍላጎቶች ያላቸው ሀገራትን በመጋበዝ በቀጠናው አላስፈላጊ ሰብአዊና የንብረት ውድመት ከማስከተሉ በፊት ዓለም አቀፉ ማህበረሰብ ግፊት እንዲያደርግ የኦሮሞ ነጻነት ግንባር ኦነግ አሳሰበ። የዩናይትድ ስቴትስና የእንግሊዝ መንግስታት ሰሜን ኢትዮጵያ የቀጠለውን ጦርነት እንዲሁም እያደገ የመጣው የኢትዮጵያና የኤርትራ ውዝግብ ፈጠረ ባሉት የደህንነት ስጋት ምክንያት ለዜጎቻቸው አዲስ የጉዞ ማስጠንቀቂያ አውጥተዋል። ከ400 በላይ በሚቆጠሩ የፈረንሳይ ሱፐር ማርኬቶች ውስጥ የሚገኙ የምግብ ማቀዝቀዣ ስርዓቶችን በመጥለፍና እንዳይሰሩ በማድረግ በርካታ ቶን ምግብ መውደሙ ተነገረ። የምግብ ማቀዝቀዣ ስርዓቱ የጠለፉት በማቀዝቀዣው ላይ ከርቀት ሙቀት በመልቀቅ እንዳቃጠሉና እንዳቀለጡት ተነግሯል። ዜናው በዝርዝር። ባለፉት 3 ዓመታት በአማራ ክልል በመንግስትና በፋኖ ኃይሎች መካከል ሲካሄድ የነበረው ጦርነት በደቡብ ወሎ፣ ሰሜን ወሎ እንዲሁም በሰሜን ሸዋ የተለያዩ አካባቢዎች ባለፉት 15 ቀናት ተጠናክሮ መቀጠሉ ተነገረ። በአማራ ክልል በደቡብ ወሎና በሰሜን ሸዋ አካባቢዎች ውጊያ እየተካሄደ መሆኑን ነዋሪዎች ለዶቼ ቬለ ተናግረዋል። በተለይም የደላንታ ወገል ጤና ከተማን ለመቆጣጠር ትናንት ሰኞ ከሰዓት በኋላ የጀመረው ውጊያ ሌሊቱን ሙሉ መቀጠሉ ተነግሯል። ዛሬ ማክሰኞ ማለዳ ላይ በደላንታ ወገል ጤና ከተማ ድሮኖች ጥቅም ላይ የዋሉበት ከፍተኛ ውጊያ መካሄዱን ነዋሪዎች ተናግረዋል። የአካባቢው ነዋሪዎች እንደገለጹት የፋኖ ታጣቂዎች በአንድ ካምፕ ውስጥ ተከበው የሚገኙትን የመከላከያ ሰራዊትና የሚሊሻ ኃይሎች እጃቸውን እንዲሰጡ በድምፅ ማጉያ ሲጠይቁም ተሰምቷል። የወገል ጤና ከተማ ነዋሪዎች ከተማውን ለቃችሁ ውጡ እንደተባሉ አንድ ነዋሪ ገልጸዋል።
3: ሙሉ ለሙሉ ከከተማ ላይ ያሉትን ሰዎች ውጡ እየተባሉ ነው። ሆስፒታሉንም ሙሉ ከተማውን ማለት ነው ሰው እየወጣ ነው። አዎ የከተማ ህዝብ ማለት ነው። ማታ ላይ ድሮን ጥሏል፣ ግን ሰው ምናምን አልጎዳም። ቱል ቤት ውስጥ ነው የወደቀው፣ እዛም አካባቢ ሰው የለም።
2: ዜና መጽሔት ዝርዝሩን ይዟል። የዩናይትድ ስቴትስ እና የእንግሊዝ መንግስታት ሰሜን ኢትዮጵያ የቀጠለው ጦርነት እንዲሁም እያደገ የመጣው የኢትዮጵያና የኤርትራ ውዝግብ ፈጥረው ባሉት የደህንነት ስጋት ምክንያት ለዜጎቻቸው አዲስ የጉዞ ማስጠንቀቂያ አውጥተዋል። ከመቀለ ሰመራ መስመር የየብስ የህዝብ ማጓጓዣ አገልግሎት እንደገና ስለመጀመሩ መረጃ እንዳለው የጠቀሰው በኢትዮጵያና የአሜሪካ ኤምባሲ በኢትዮጵያ የአሜሪካ ኤምባሲ አንዳንድ ያላቸው የማህበራዊ መገናኛዎች ስለ ኢትዮጵያ የደህንነት ሁኔታ አሳሳች መረጃዎችን ያሰራጫሉ ብሏል። የእንግሊዝ የውጭ ጉዳይ መስሪያ ቤት ደግሞ ዜጎቹ ኤርትራ፣ ኢትዮጵያና ጅቡቲ በሚያዋስኑባቸው ድንበሮች በ25 ኪሎ ሜትር ርቀት ውስጥ ከማንኛውም አይነት ጉዞ እንዲቆጠቡ መክሯል። የዩናይትድ ስቴትስና የእንግሊዝ መንግስታት ሰሜን ኢትዮጵያ ላይ ከቀጠለው ጦርነት በተጨማሪ ጉልህ ቀጠናዊ ስጋት የፈጠረው የኢትዮጵያና የኤርትራ መፋጠጥ ለዜጎቻቸው አዲስ የጉዞ ማስጠንቀቂያ እንዲያወጡ ምክንያት ሆኗቸዋል። ዜና መጽሔት ይህንንም ዝርዝር ይዟል። በሰሜን ኢትዮጵያ የተስፋፋ የመጣው ጦርነት የተለያዩ ፍላጎቶች ያላቸው ሀገራትን በመጋበዝ በቀጠናው አላስፈላጊ ሰብአዊና የንብረት ውድመት ከማስከተሉ በፊት ዓለም አቀፉ ማህበረሰብ ግፊት እንዲያደርግ የኦሮሞ ነጻነት ግንባር ኦነግ አሳስቧል። ኦነግ ትናንት ይፋ ባደረገው መግለጫ በሰሜን ኢትዮጵያ የተጀመረው ጦርነት በተለይ በኤርትራ መንግስት በኩል የኦሮሞ ህዝብን የፈረጀ በመሆኑ የኦሮሞ ፖለቲካ ድርጅቶች አንድ ላይ ቆመው ሊቃወሙት ይገባል ሲል አስታውቋል። መግለጫውን በተመለከተ ተጨማሪ ማብራሪያ ለዶቼ ቬለ የሰጡ የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ለመግለጫው ዋና መነሻ ያደረገው ህዝባችን ላይ የታወጀበትና በቀጠናው ደግሞ እየተስተዋሉ ያሉ ችግሮች ናቸው ብለዋል።
4: ዋና መነሻ ያደረገው ህዝባችን ላይ የታወጀና በቀጠናውም ደግሞ እየተስተዋለ ያለውን ችግሮች መሰረት አድርገን ይህ ችግር እንደምታወቀው ግንቦት 24 2025 የኦሮሞማ መንግስትን እንዋጋለን ብሎ የኦሮሞማ መንግስት በሌለበት ኦሮሞማ ብሎ ህዝባችንን ፈርጆ ከተነሳ ወዲህ የኤርትራ መንግስት ህዝባችን ታርጌት ያደረገ ጦርነት መሆኑን የተስተዋል ነው። ግልጽ ለማድረግ የኤርትራ መንግስት ነው መጀመሪያ በአደባባይ ኦሮሞማን የፈረጀ።
2: የኦሮሞ ነጻነት ግንባር ኦነግ የቀይ ባህር በር ለኢትዮጵያ ህዝብ የሚገባ በመሆኑ ጥረቱን እንደሚደግፍ አቋሙን አሳውቋል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ከየመን በኢራን በሚደገፉት የሁቲ አማጽያን በተደጋጋሚ በተፈጸሙ የአየር ጥቃቶች ምክንያት የሪያድ አየር ማረፊያ ቢያንስ እስከ ሳምንቱ መጨረሻ ድረስ ዝግ ሆኖ እንደሚቆይ ተመለከተ። ባለፈው ቅዳሜና እሁድ በሪያድ ዓለም አቀፍ አውሮፕላን ጣቢያ ላይ በተፈጸሙ ጥቃቶች 14 ሰዎች ሲገደሉ ከ300 በላይ ሰዎች ደግሞ ጉዳት እንደደረሰባቸው መዘገቡ ይታወቃል። ሳውዲ አረቢያ በበኩሏ ለዚህ አይነቱ የሁቲዎች ጥቃት ምላሽ እንደምትሰጥ አስታውቃለች። በሁቲዎቹ መረጃ መሰረት በየመን ዋና ከተማ በሆነችው ሰንዓ ላይ በተፈጸሙ አዳዲስ የአየር ጥቃቶች አንድ ሰው ሲገደል 12 ሰዎች ደግሞ ጉዳት ደርሶባቸዋል። ሳውዲ አረቢያ ከሁቲዎች በደረሰው በእነዚህ ጥቃቶች ላይ እስካሁን አስተያየት አልሰጠችም። በሌላ በኩል ኢራን በሳውዲ አረቢያና በየመኖቹ ሁቲ አማጽያን መካከል ለሚደረግ ውይይት አደራዳሪ እሆናለሁ ስትል አስታውቃለች። የየመን ሁቲ አማጽያን የሊባኖሱን ሂዝቦላ ታጣቂ ቡድንን ብሎም የኢራቅ የሺአ ታጣቂ ቡድኖችን ያካተተው አክሲስ ፎር ሪዚስታንስ የተባለው የታጠቁ ቡድኖች መረብ አካል መሆናቸው ይታወቃል። የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ጆሴፍ ካቢላ ከሩዋንዳው ድጋፍ ከሚያገኘው ኤም 23 ታጣቂ ቡድን ጋር በመተባበር አዲስ ቡድንን ማቋቋማቸው ተነገረ። ይህ ጥምረት ትናንት ሰኞ ዕለት በጎማ በሚገኘው የካቢላ መኖሪያ ቤት የተሰጠ የጋራ ጋዜጣዊ መግለጫ ላይ ነው ይፋ የሆነው። ጎማ ከተማ ኤም 23 የተባለው አማጺ ቡድን ካለፈው የጎርጎሮሳውያን ጥር ወር 2025 ጀምሮ የተቆጣጠራትና በማዕድን የበለጸገችው የምስራቅ ኮንጎ ዋና ከተማ ናት። አዲሱ ቡድን አገርን መልሶ የማቋቋም ግንባር በመባል የሚታወቅ ይሆናል ተብሏል። የቀድሞው ፕሬዝደንት ካቢላ የሚመሩት ይህ በአዲስ የተመሰረተው ቡድን ኃይልን ጨምሮ በማንኛውም መንገድ አምባገነንነትን ለማስወገድ በሚል ዓላማ ጥንካሬ ሀብትና አቅም የሚጣመርበት ፖለቲካዊና ወታደራዊ ቡድን ሆኖ መቅረቡ ተዘግቦለታል። የቡድኑ ዋና መሪ የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ካቢላ ሲሆኑ የአማጽያኑ ቡድን መሪዎች ደግሞ የካቢላ ምክትል ሆነው ያገለግላሉ ተብሏል። ከጎርጎሮሳውያኑ 2001 እስከ 2019 የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት የነበሩት ካቢላ M23 ጋር በመተባበር ወንጀል ከአንድ አመት በፊት በሌሉበት የሞት ፍርድ ተፈርዶባቸው እንደነበር የሚታወስ ነው። በመቶዎች የሚቆጠሩ የፈረንሳይ ሱፐርማርኬቶች ውስጥ በሚገኙ የምግብ ማቀዝቀዣ ወሽ ላይ ትናንት ሰኞ ከርቀት ተጠልፈው እንዳይሰሩ ከተደረጉ በኋላ የገበያ አዳራሾች ወይም ሱፐርማርኬቶቹ የሚበላሹ እቃዎቻቸውን በሙሉ ለመጣል መገደዳቸው ተሰማ። ጠላፊዎቹ በመላ ሀገሪቱ ከ400 በላይ መደብሮችን የማቀዝቀዣ ስርዓቶችን በመቆጣጠር ምግቡን አውድመዋል። በሺዎች የሚቆጠሩ ማቀዝቀዣና የማቀዝቀዣ ክፍሎችንም በጠለፋው ሙቀት በመልቀቅ አቅልጠውታል። በአንዳንድ መደብሮች ውስጥ የተሞሉ ማቀዝቀዣዎች ከ6 ሰዓታት በላይ እስከ 50 ዲግሪ ሴልሺየስ ድረስ እንዲሞቁ መደረጋቸው ተመልክቷል። ከተጎዱት የሱፐር ማርኬት ሰንሰለቶች አንዱ የሆነው ኢንተርማርቼ የተጎዱት መደብሮች ሁሉንም ትኩስና የቀዘቀዙ ምርቶችን ከመጣል ሌላ አማራጭ እንደሌለው ገልጿል። በፈረንሳይ የምግብ ሸቀጣ ሸቀጥ መደብሮች ላይ የሳይበር ጥቃቱን ያደረሰውና ተጠያቂው ማን እንደሆነ የታወቀ ነገር የለም። ኃላፊነቱን የወሰደ ግለሰብም ሆነ ቡድን እስካሁን አልቀረበም። ጠቅላይ ሚኒስትር ሰበስቲያን ሌኮ ለፈረንሳይ የሳይበር ደህንነት ተቋም ጥቃቱ እንዲመረመር አዘዋል። ይህ አይነቱ የሳይበር ጥቃት ሌሎች ሀገሮችን ሊጎዳ ስለሚችል የሸቀጥ መደብሮች ከአውሮፓ አቻዎቻቸው ጋር እየተገናኙ መሆኑንና ጉዳዩ ለቤልጅየም፣ ሉክሰምቡርግ እና ኒዘርላንድ የደህንነት ጉዳዮች ተቋም ሪፖርት መደረጉ ተመልክቷል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሳምባቸው ላይ በተገኘ እባጭ ምክንያት እባጩን ለማስወገድና እብጠቱ ካንሰር ወይም ነቀርሳ መሆኑን አለመሆኑን ለማረጋገጥ ዛሬ ማክሰኞ ለቀዶ ሕክምና ሆስፒታል መግባታቸውን ቫቲካን አረጋገጠ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሕክምና እየተደረገላቸው የሚገኙት በሮም በሚገኘውና ለበርካታ አስርተ ዓመታት ለርዕሰ ሊቃነ ጳጳሳት ዋና የሕክምና ማዕከል ሆኖ ባገለገለው ታዋቂው የጃሜሌ ሆስፒታል ውስጥ ነው ተብሏል። የ71 ዓመቱ ሊዮ ጉዳዩን እሁድ ዕለት በተደረገ የጸሎት ስነ ስርዓት ላይ በሺዎች ለሚቆጠሩ ምዕመናን ይፋ ማድረጋቸው ተዘግቧል። ይህ ከሳቸው በፊት ከነበሩት ርዕሰ ሊቃነ ጳጳሳት ጋር ሲነጻጸር ስለ ጤንነታቸው መረጃን በማካፈል ረገድ ከፍተኛ የሆነ ግልጽነት የታየበት እርምጃ እንደሆነ ተነግሮላቸዋል። ከዚህ ቀደም ቫቲካን ስለ ርዕሰ ሊቃነ ጳጳሳት ጤንነት መረጃ የምትሰጥበት ጊዜ ቢኖርም እንኳ ግራ የሚያጋቡ ወይም እጅግ ያልተብራሩ መግለጫዎችን ታወጣለች በሚል በተደጋጋሚ ትችት ሲሰነዘርባት መቆየቱ ይታወሳል። ይህ ዶቼ ቬለ ነው። ከዶቼ ቬለ ምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። በአማራ ክልል ውስጥ በደቡብ ወሎ እና በሰሜን ሸዋ አካባቢዎች ውጊያ እየተካሄደ መሆኑን ነዋሪዎች ለዶቼ ቬለ ተናገሩ። የዩናይትድ ስቴትስ እና የእንግሊዝ መንግስታት ሰሜን ኢትዮጵያ የቀጠለው ጦርነት እንዲሁም እያደገ የመጣው የኢትዮጵያና የኤርትራ ውዝግብ ፈጥረው ባሉት የደህንነት ስጋት ምክንያት ለዜጎቻቸው አዲስ

0: ያልናቸውን ርዕሶች ዜና መጽሔቱ ያስተነትናል። በዚሁ ቀደም ተከተል ይሰማሉ። የኢትዮጵያ መንግስት ጦር ኃይልና የአማራ ፋኖ ታጣቂዎች በደቡብ ወሎ፣ ሰሜን ወሎና በሰሜን ሸዋ ዞኖች ባለፉት ሁለት ሳምንታት የሚያደርጉት ውጊያ ተጠናክሮ መቀጠሉን የየአካባቢው ነዋሪዎች አስታወቁ። በደቡብ ወሎ ዞን ቦረና ወረዳ መሃል ሳይንት፣ ወግዲ፣ ጃማ፣ ደጋጋ እንዲሁም የአምባሰል ወረዳ ላይ የነበረው ጦርነት ከትናንት እኩለ ቀን በኋላ ደግሞ በድላንታ ወረዳ በወገል ጤና ከተማ መኖሩን የከተማዋ ነዋሪዎች ለዶይቼ ቬለ አስታውቀዋል። አስተያየታቸውን ያጋሩ ስማቸው እንዳይጠቀስ የፈለጉ የወገል ጤና ከተማ ነዋሪው ጦርነቱ ከተማ ላይ መሆኑን ገልጸው ለህብረተሰቡ አስጊ ነው ብለዋል። አንድ ሌላ አስተያየት ሰጪ የከተማው ነዋሪ በፍርሃት ቤቱን ለቆ መውጣት ጀምሯልም ብለዋል። አስተያየት ከሰጡን የከተማይቱ ነዋሪዎች የጥቂቶቹን እናሰማችሁ።
1: ያለሁን እንግዲህ ያለው መጨረሻው ገና ነው። ትናንትና ጀምሮ ነው፣ ሶስት ሰዓት ረሳት አካባቢ ነው። ከዛ ጀምሮ ያው እስካሁን ድረስ አሉ ተፋጧል። ሲደክማቸው እያረፉ እየተፋጠጠ ነው። ላይ ነበረ ስምንት ሰዓት አስር ሰዓት ሁሉ ነበረ። የሚበላው የሚጠጣውም እዛው ነው፣ ውጊያውም እዛው ነው፣ ያጠመሩትም እዛው ነው። በቃ ይህ ወደ ገጠርማ አስቸጋሪ ነው። እዛው ቁጭ ማለት ነው። ወጣ ሲሉ አይደል እንደ ስንጣሪ እየመታቸው ገጠሩ ሁላ ቁጥላለ ወታደር ነው። ያው ትናንትና ትንሽ ጦርነት ነበረ። ወዲያውኑ ጀመሩት እነሱ እዚያ 23 ስለያዙ መቅረብ አልቻሉም፣ ተውት። አሁን ላይ ኦልሬዲ ሰውን ከከተማ ውጡ ብለው እያስወጡ ነው። ለሊት ትንሽ ተኩስ ነበረ፣ ጦርነት ነበረ። እንደ መሞከር አድርገው ነበረ። ንጹሐን ተመታ የቆሰለ ነው። ቁስሉን ቁስለኛውም ይህን ያክል አይደለም። ሆስፒታል ሄዶ ተጠራርገው ወዲያውኑ ነው የተመለሱት ወደ ቤታቸው።
2: ሙሉ ለሙሉ ከከተማ ላይ ያሉትን ሰዎች ውጡ እየተባሉ ነው። ሆስፒታሉንም ሙሉ ከተማውን ማለት ነው ሰው እየወጣ ነው። አዎ የከተማ ህዝብ ማለት ማታ ላይ ድሮን ጥሏል፣ ግን እንትን ሰው ምናምን አልጎዳም። ቱል ቤት ውስጥ ነው የወደቀው፣ እዛም አካባቢ ሰው የለም።
1: ጋብ ብሏል የተወሰነ። አሁን ደግሞ ዝሮ እንግዲህ ዛሬ አዳር የሆነ ነገር ይፈጠራል ይመስለኛል። ሌሊት ስምንት ሰዓት ተኩል ላይ ጀምሮ ነበር። ከባድ ነው። ድሮን እየዞረች ነው። እስካሁን አልጣለችም። ንጹሃኖች ታክመዋል። ስለት ነው በዚህ በኪዳነ ምህረት የምንላታለች እና አርሴማ የምትባላለች በዚህ በካምፕ አካባቢ ያለ ከወደዛ ለሚወረወረው ፊት ለፊት ነው ከተማዋ። እዛ ነው የተመቱት። ስድስት ሰዎች ናቸው ብሎኛል። እንግዲህ እኔ ላያቸው አሁን ላይ ትንሽ ቆም ብሏል።
0: ቀይ ባህር ለኢትዮጵያ ሕዝብ የሚገባ ነው በማለት የኦሮሞ ነጻነት ግንባር ኦነግ አስታወቀ። ኦነግ ትናንት ባወጣው መግለጫው በሰሜን ኢትዮጵያ የሚደረገው ጦርነት የከፋ የሰብአዊና የንብረት ውድመት ከማስከተሉ በፊት ዓለም አቀፉ ማህበረሰብ በተፋላሚ ቡድናትና ሀገራት ላይ ግፊት እንዲያደርግ ጠይቋል። ኦነግ በመግለጫው አክሎ እንዳለው በሰሜን ኢትዮጵያ የተጀመረው ጦርነት በተለይም በኤርትራ መንግስት በኩል የኦሮሞ ሕዝብን የፈረጀ በመሆኑ የኦሮሞ ፖለቲካ ድርጅቶች አንድ ላይ ቆመው ሊቃወሙት የሚገባ ነው ብሏል። ግንባሩ የቀይ ባህር በር ለኢትዮጵያ ህዝብ የሚገባ በመሆኑ ጥረቱን እንደሚደግፍ አቋሙን አስታውቋል። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል።
3: ቀይ ባህር ለዚህ አገር ህዝብ የተገባ ነው የሚል ርዕስ ሰጥቶት ትናንት ሰኞ ጥቅምት 2 ቀን 2019 ዓ.ም ይፋዊ የአቋም መግለጫ ያወጣው የኦሮሞ ነጻነት ግንባር ኦኔግ ኤርትራና ህወሓት የደርግ ወታደራዊ መንግስት ውድቀትን ተከትሎ በነበራቸው ስልታዊ የፖለቲካ ትስስር ኢፍትሐዊ በሆነ መንገድ በኢትዮጵያ ላይ የባህር በር መውጫን ዘግተዋል ሲል ተችቷል። ኦኔግ ሸፍጥ ባለው በዚያው መንገድ ከአፍሪካ ቀንድ ትልቁን ህዝብ የያዘው ሀገር ወደብ አልባ ሆኖ ቀርቷልን በማለት ወቅሷል። በፍጥነት እያደገ ላለው ህዝብና ለኢኮኖሚ ፍላጎት መጨመር ወደ ቀይ ባህር መውጣት ለኢትዮጵያ እጅጉን አስፈላጊ ነው ያለው የኦኔግ መግለጫው፣ አሁን ባለው ተጨባጭ ሁኔታ የወደቡ ጉዳይ የኢትዮጵያን ህዝብ ዕጣ ፈንታ የሚወስን እንደመሆኑ ይህንኑ ለማረጋገጥ የሚደረጉ እርምጃዎች ወሳኝ ናቸው ብለዋልም። ኦኔግ አክሎም የባህር በር ጥያቄው ከተመለሰ የአፋርን ህዝብ በአንድ ጥላ ስር የሚሰበስብ እንደመሆኑ አስፈላጊነቱ ዘርፈ ብዙ ነው ሲል መግለጫው ጠቅሷልም። የዚህን አገር ዕጣ ፈንታ የወሰኑ በርካታ ጦርነቶች በሰሜን የአገሪቱ አካባቢዎች የተደረጉ ናቸው ሲል ታሪክ ያጣቀሰው የኦኔግ መግለጫ ከቅርብ ጊዜያት ወዲህ በሰሜን ኢትዮጵያ የተዋቀረው የጦር ግንባርና ወታደራዊ አቅሞች ኦሮሞና ኦሮሞነትን ለማጥፋት ያለመ ነው በማለት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጎርጎሳውያኑ ግንቦት 24 ቀን 2025 አደረጉ ያለውን ንግግር በዋናነት ጠቅሷል። መግለጫውን በተመለከተ ተጨማሪ ማብራሪያውን ለዶይቼ ቬለ የሰጡ የኦሮሞ ነጻነት ግንባር ኦኔግ የህዝብ ግንኙነት ኃላፊ አቶ ለሚገመችው
4: ዋና መነሻ ያደረግነው ህዝባችን ላይ የታወጀና በቀጠናውም ደግሞ እየተስተዋለ ያለውን ችግሮች መሰረት አድርገን ይህ ችግር እንደምታወቀው ግንቦት 24/2025 የኦሮሞማ መንግስትን እንዋጋለን ብሎ የኦሮሞማ መንግስት በሌለበት ኦሮሞማ ብሎ

0: ህዝባችንን ፈርጆ ከተነሳ ወዲህ የኤርትራ መንግስት ህዝባችን ታርጌት ያደረገ ጦርነት መሆኑን የተስተዋል ነው። ግልጽ ለማድረግ የኤርትራ መንግስት ስለ መጀመሪያ በአደባባይ ኦሮሞማን የተፈረጀ ኦሮሞማን፣ ኦሮሞማ ማለት ለኦሮሞ ሁለንተናዊ ማንነቱ ወጉና አገሩንም ያካትታል።
1: ከዚሁ ጋር ተያይዞ በሰሜን ኢትዮጵያ በኢትዮጵያ ፌዴራላዊ መንግስትና ህወሓት መካከል በአዲስ መልክ ዳግም የተቀሰቀሰው ጦርነት አሁን ኤርትራንም ስቦ ወደ ድንበር ጦርነት አድጓል ያለው መግለጫው፣ ቅድሚያ የሚሰጠው ለኦሮሞ ህዝብ ፍላጎት መጠበቅ ይሆናል በማለትም እየመጣ ባለው ጦርነት ውስጥ የህዝባችን ፍላጎት በምንፈክ ህልውናውን ስጋት ውስጥ የሚያስገባ ነው ያለው ጦርነት ፊት እንደሚቆምም አመልክቷል። ቃል አቀባዩ ቶለሚ እንዳሉትም
0: እንደ ኦሮሞ ኦሮሞንና ኦሮሞማን እዋጋለሁ የምለውን መቃወም የህዝባችን ሁሉና ህዝባችን ላይ ስለመጣ የፖለቲካ ልዩነቶቻችንን ሳይገድበን ህዝባችንን እንታደግ ያለውን ችግሮች ወደ ጎን ትተን የፖለቲካ ልዩነቱን አቆይተን ህዝባችንን እንታደግ የምለው ነው።
1: የኦሮሞ ነጻነት ግንባር ኦኔግ በዚሁ መግለጫው ሁሉም የኦሮሞ የፖለቲካ ድርጅቶች ያላቸውን የፖለቲካ ልዩነት ወደ ጎን ትተው በአንድ ጥላ ስር እንዲሰባሰቡና እንዲወያዩ እናሳስባል ለን ብሏል። በርካታ የፖለቲካ ፓርቲዎች ኢትዮጵያ ውስጥ ያለው የፖለቲካ አውድ በመጥበቡ የፖለቲካ ችግርን በውይይት መፍታት አዳጋች ነው በሚሉበት በአሁኑ ወቅት ይህ በምን አይነት መልኩ ይሳካል ብሎ ኦኔግ ያምናል የሚል ጥያቄ ቀረበላቸው። ቃል አቀባዩ አቶ ለሚ
0: አውዱ መጥበቡ መስፋቱ ሳይሆን ፍላጎቱ ካለ አውዱን በጋራ ማበጀት ነው። አውዱ ተንደላቆል የሰፋ እንደፈለክ ሆንበት ነው ብለን የደመደምነው ነገር የለም። ግን የተሻለ ሰላምና መረጋጋት ለማምጣት የፈለገ አውድ ቢዘጋ ፍላጎት ነው የሚቀርመው፣ ተነሳሽነት ነው የሚቀርመው። ያንን ተነሳሽነት ላይ ሆኖ ግን መነጋገር፣ መደራደር፣ በድርድርና በንግግር ደግሞ ችግሮቹን እየፈቱ መሄድ ይበጃል ብለን እናስባለን።
1: ኦኔግ በመግለጫው በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ሰብአዊ መብት ጥሰት እንዳይፈጸም ለጦር ምርኮኞች፣ ለተፈናቃዮችና ለሲቪል ዜጎች አስፈላጊው ጥበቃ እንዲደረግ ጠይቋል። ጦርነቱ ከዚህም በላይ ሰፍቶ ሌሎች ሀገራትን እንዳይስብ ዓለም አቀፉ ማህበረሰብ ግፊት እንዲያደርግም ሲል ጥሪ አቅርበዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
2: የዩናይትድ ስቴትስና የብሪታንያ መንግስታት ሰሜን ኢትዮጵያ ውስጥ የቀጠለው ጦርነትና የኢትዮጵያና የኤርትራ ውዝግብ መካረር ፈጠረው ባሉት ስጋት ምክንያት ለዜጎቻቸው አዲስ የጉዞ ማስጠንቀቂያ አውጥተዋል። ከመቀለ ወደ ሰመራ የየብስ ህዝብ የማጓጓዣ አገልግሎት እንደገና ስለመጀመሩ መረጃ እንዳለው የጠቀሰው በኢትዮጵያ የዩናይትድ ስቴትስ ኤምባሲ አንዳንድ ያላቸው የማህበራዊ መገናኛ ዘዴዎች ስለ ኢትዮጵያ አሳሳች መረጃዎችን ያሰራጫሉ ብሏል። የብሪታንያ የውጭ ጉዳይ ሚኒስቴር መስሪያ ቤት ደግሞ ዜጎቹ ኤርትራ፣ ኢትዮጵያና ጅቡቲ በሚዋሰኑባቸው አካባቢና ድንበሮች በ25 ኪሎ ሜትር ርቀት ውስጥ ከማንኛውም አይነት ጉዞ እንዲቆጠቡ መክሯል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል።
3: ትናንት ባወጣው የጉዞ ማሳሰቢያ የተለያዩ ምንጮችን የጠቀሰው በኢትዮጵያ የአሜሪካ ኤምባሲ፣ የኢትዮጵያ መከላከያ ሰራዊትና የትግራይ የሰላም ኃይሎች ትግራይ ክልል ውስጥ አዲግራት፣ አድዋና ሽሬን ጨምሮ አቢ አዲ የተባሉ ከተሞችን መቆጣጠራቸውን፣ ከሰሜን አፋር አካባቢ የታጠቁ ተቃዋሚ ኃይሎችን ማስወገዳቸውን ጭምር አመልክቷል። የኢትዮጵያ አየር መንገድ እሁድ ዕለት ወደ መቀለ አሉላ አባነጋ አውሮፕላን ማረፊያ በረራ ማድረጉን የጠቀሰው ኤምባሲው ወደ አክሱምና ሽሬ የሚደረጉ በረራዎች ግን አሁንም እንደተቋረጡ መሆኑን ገልጿል። በአማራ፣ በትግራይና አፋር ክልሎች የሚገኙ የአሜሪካ ዜጎች ሁኔታው ደህንነቱ የተጠበቀ ከሆነ ብቻ አካባቢውን ለቀው መውጣት ወይም ሁኔታው እስኪሻሻል ድረስ ባሉበት ቦታ መቆየት እንዳለባቸው መክረዋል። ዶቼ ቬለ ባደረገው ማጣራት ከአዲስ አበባ ወደ መቀለ የሚደረግ የተሽከርካሪ ጉዞ በተለይ ልዩ በሚባሉ ሀገር አቋራጭ የህዝብ ማመላለሻ የትራንስፖርት አገልግሎት ሰጪዎች በአንዱ መጀመሩን ዛሬ ማለዳ ያረጋገጠ ሲሆን እስከ ሐሙስ ለሚደረግ ጉዞ ትኬት ተቆርጦ ማለቁንም ለመገንዘብ ችለናል።
4: ጀምራችኋል እንደ ወደ መቀለ?
3: ኤምባሲው አክሎ እንዳለው አንዳንድ ያላቸው የማህበራዊ መገናኛ አውታሮች ስለ ኢትዮጵያ የደህንነት ሁኔታ የተሳሳቱ ያላቸውን መረጃዎችን ያስተላልፋሉ። በተመሳሳይ የእንግሊዝ የውጭ ጉዳይ፣ የኮሜንዌልዝ እና የልማት ጉዳዮች ጽህፈት ቤት የብሪታንያ ዜጎች ኤርትራ፣ ኢትዮጵያና ጅቡቲ በሚዋሰኑባቸው ድንበሮች በ25 ኪሎ ሜትር ርቀት ውስጥ ወደሚገኙ አካባቢዎች ከማንኛውም አይነት ጉዞ እንዲቆጠቡ መክሯል። ማንኛውም ኤምባሲ አደጋ መኖሩን የሚጠቁም መረጃ ሲያገኝ ለዜጎቻቸው የደህንነትና የጉዞ ማስጠንቀቂያ ማስጠንቀቂያዎችን መስጠት የተለመደ ስራ ነው። እነዚህ ማስጠንቀቂያዎች የውጭ ሀገር ዜጎችን ለመጠበቅ የታለሙ ቢሆኑም ግን በተቀባይ ሀገራት ያሉ የሲቪል ሰዎች እንቅስቃሴን ሊያውኩ፣ የንግድ እንቅስቃሴዎችን ሊያዳክሙ፣ የሰብአዊ እርዳታ ስራዎችን ሊያወሳስቡ እንዲሁም ስለ ሀገሪቱ ተጨባጭ የደህንነት ሁኔታ ዓለም አቀፍ ግንዛቤ ሊቀርጹ ይችላሉ። በዘርፉ ስራ ላይ የተሰማሩ አንድ ግለሰብ ይህንን ብለዋል።
5: ኤምባሲዎች የአንድ ሀገር ወኪሎች ናቸውና እነሱን ባስጠጋ ሆስት ባደረገ አገር ውስጥ ጦርነቶች፣ ችግሮች ሲፈጠሩ የተገኙትን መረጃ እውነተኝነት ለማረጋገጥ አቅማቸው የፈቀደውን ያህል ጥረት ያደርጋሉ።
3: መሰል የኤምባሲዎች የጉዞ ማሳሰቢያዎች በተለይ የፖለቲካ አለመረጋጋቶች፣ ሰልፎች፣ አመጾች፣ የህዝብ አገልግሎት መስተጓጎል ሲኖር፣ የመንገድ መዘጋት፣ የበረራ መቆራረጥ፣ የእንቅስቃሴ ገደቦች ሲታዩ ይበረታሉ። ሆኖም እንዲህ ባሉ ሁኔታዎች ውስጥ ባለስልጣናት ችግሮች ወዳሉባቸው አካባቢዎች በተለያዩ ምክንያቶች ሊጓዙ ይችላሉ። ይህ ማለት ግን አካባቢው ለሁሉም ሰው አስተማማኝ ነው ማለት እንዳልሆነም ይገመታል። ለዚህም ይመስላል የኢትዮጵያ የደህንነት መስሪያ ቤት ኃላፊን ጨምሮ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪቃ ጉዳዮች አማካሪ እሁድ ዕለት ወደ መቀለ ተጉዘው እንኳን እነዚህ ሁለት ሀገራት አሁንም ለዜጎቻቸው የጉዞ ማሳሰቢያውን ያወጡት።
5: የተለዩ እርምጃዎች የተወሰዱ እንዳሉ አውቃለሁ። እስራኤል እርምጃ ከምን ተነስተው ምን ድምዳሜ ላይ ደርሰው የሚለው ለራሱ ለኤምባሲ የሚተው ጉዳይ ነው። ኖርማል የሆነውን የዲፕሎማቲክ ፕሮቶኮል ብናይ ከዚህ ከማሳወቅ ባለፈ በአገር ውስጥ የሚገኙ ዜጎቻቸውን ከዜጎቻቸው የተወለዱ ተወላጆቻቸውን ማስወጣት እርምጃን እንወስዳለን የሚሉትን ነገሮች ኢንተርናሊ ፕላን ወደ ማድረግ የሚሄዱበት ደረጃ የደረስን ይመስለኛል።
3: በሰሜን ኢትዮጵያ ውጊያ መቀስቀሱን ተከትሎና ከዚህ አስቀድሞ በነበረው ጊዜ ሰባት ሀገራት ማለትም ዩናይትድ ስቴትስ፣ እንግሊዝ፣ አውስትሬሊያ፣ ካናዳ፣ ኒውዚላንድ፣ ፈረንሳይና ጀርመን ለዜጎቻቸው የጉዞ ማሳሰቢያ አውጥተዋል። የእስራኤል መንግስት ደግሞ ወታደራዊ ግጭት እየተካሄደበት ከሚገኘው ከዚሁ የሰሜን ኢትዮጵያ የጦርነት ቀጠና 45 ዜጎቹን በአውሮፕላንና በየብስ ማስወጣቱ ከሳምንት በፊት መዘገቡ ይታወሳል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
2: የአፍሪካ ቀንድ ስደተኞችን ሞት ለመቀነስ መደበኛ መስመሮችን ማስፋፋት እንደሚያስፈልግ አንድ ከፍተኛ የፍልሰት ጉዳይ ተመራማሪና መምህር አስታወቁ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ባወጡት መግለጫ ደግሞ መደበኛ ላልሆነ ፍልሰት መነሻ ምክንያት የሆኑ ችግሮችን ለመፍታት ቀጠናዊና ዓለም አቀፋዊ ትብብር እንደሚያስፈልግ ገልጸዋል። አነስተኛ ጀልባ ተሳፍረው ከጅቡቲ ወደ የመን በመጓዝ ላይ የነበሩ የ139 ስደተኞች ሞት አብዛኛውን አካባቢ አስደንግጧል፣ አሳዝኗልም። እስክንድር ፍሬው ከአዲስ አበባ ዝርዝር ዘገባ ልኮልናል።
6: ከአፍሪካ ቀንድ ተነስቶና ቀይ ባህርን አቋርጦ ወደ የመን የሚዘልቀውና ምስራቃዊው የጉዞ መስመር የሚባለው የፍልሰተኞች መሄጃ አቅጣጫ እነሆ ገዳይነቱ ቀጥሏል። ባለፈው ሳምንት መጨረሻ በደረሰ የጀልባ መገልበጥ አደጋ እስካሁን 139 ሰዎች መሞታቸውን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። 305 ሰዎችን ጭና ከጅቡቲ ወደ የመን ስትጓዝ በነበረችው ጀልባ ያጋጠመው አደጋ እስካሁን ከደረሱትና በርካታ ሰዎች ከሞቱባቸው አንዱ መሆኑም ተገልጿል። የሟቾቹ ቁጥር እየጨመረ መምጣቱንም ድርጅቱ አመልክቷል። በመጀመሪያ የተገለጸው ቁጥር 109 ሲሆን የተጨማሪ 30 ሰዎች አስከሬን የተገኘውና ቁጥሩ መጨመሩ የተገለጸው ቆየት ብሎ ነው። ሌሎች 84 ሰዎች ደግሞ የደረሱበት አልታወቀም። በእንግሊዙ ኦክስፎርድ ዩኒቨርሲቲ የፍልሰትና የልማት መምህር የሆኑት ፕሮፌሰር ሎረን ላንዳው በጽሑፍ ለዶቼ ቬለ እንዳስረዱት በሀገራት መካከል ያለው ፍጹም አለመመጣጠን እስካለ ድረስ ሰዎች ከቦታ ቦታ በፍልሰት መንቀሳቀሳቸው ይቀጥላል። የሚያስፈልጉት ሰዎች በህጋዊ መንገድ የሚጓጓዙባቸውን መንገዶች የሚፈጥሩ ሰብአዊና ተጨባጭ የሆኑ ስልቶች ናቸው ብለዋል። ባለፈው ሳምንት መጨረሻ ከደረሰው አደጋ እስካሁን 82 ሰዎች መትረፋቸው የተገለጸ ሲሆን ሁሉም ኢትዮጵያውያን መሆናቸውንም አይኦኤም አመልክቷል። በአደጋው የሞቱትን ፍልሰተኞች ዜግነት ግን በዝርዝር አላስቀመጠም። የአይኦኤም ቃል አቀባይ አንድሪያ ጋርሲያ ቦርሃ ከዚህ ቀደም ለዶቼ ቬለ ሲናገሩ ግን በዚህ መስመር በአብዛኛው የሚጓዙትም ሆነ የበለጠ ለአደጋ የሚጋለጡት ኢትዮጵያውያን መሆናቸውን ጠቅሰዋል። እሳቸው እንዳሉት የምስራቁ የጉዞ መስመር በሚባለው አቅጣጫ ባለፈው ዓመት ከሞቱት ከ900 በላይ የአፍሪካ ቀንድ ፍልሰተኞች 700ዎቹ ኢትዮጵያውያን ናቸው። የኢትዮጵያውያኑ ቁጥር ለምን እንደጨመረም አብራርተዋል። ኢትዮጵያውያኑ ይህንን የፍልሰት መስመር የሚጠቀሙ ዋነኞቹ ዜጎች ናቸው። ሌሎቹ ዜጎች ሶማሊያውያንና ኤርትራውያን ናቸው። በጣም የሚበዙት ግን ኢትዮጵያውያን ናቸው። የሚጓዙት መንገድ ደግሞ በጣም በጣም ረጅም ነው። ከኢትዮጵያ ተነስተው በጅቡቲ አቋርጠው ይጓዛሉ። እናም የበለጠ ለአደጋ ተጋላጭ የሚያደርገው የመንገዱ ርዝመት ነው። ሌላው ምክንያት ደግሞ በምስራቁ የጉዞ መስመር በዋነኛነት የሚጓዙት ኢትዮጵያውያን ዜጎች ናቸው።
7: nationality traveling on the eastern route.
6: የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ባወጡት መግለጫ ልጆችን ጨምሮ የ139 ፍልሰተኞች ህይወት ባለፈበት አደጋ የተሰማቸውን ጥልቅ ሐዘን ገልጸዋል። መደበኛ ባልሆነ መንገድ ለሚደረግ ፍልሰት መነሻ ምክንያት የሆኑ ችግሮችን ለመፍታት ህገወጥ የሰዎች ዝውውርን ለመዋጋትና ደህንነቱ የተጠበቀ መደበኛ ፍልሰትን ለማበረታታት የሚያስችል ቀጠናዊና ዓለም አቀፍ ትብብርን ማጠናከር እንደሚያስፈልግም አስተዋቀዋል። የአይኦኤም ቃል አቀባይ እንዳሉትም ለፍልሰት መነሻ የሆኑ ችግሮች ካልተቀረፉ ድረስ ሰዎች አደገኛ በሆኑ መንገዶችም ቢሆን መጓዛቸውን አያቆሙም።
7: is affected by several pressures including conflict in Ethiopia.
6: ቀጠናው በብዙ ጫናዎች የተጎዳ ነው። በኢትዮጵያ ያለውን ግጭትና በኤርትራ ያለውን ሁኔታ ጨምሮ በድርቅ ምክንያት ደግሞ የአየር ንብረት ለውጥ ጫናም አለ። የኢኮኖሚ ችግርም አለ። ስለዚህ ለፍልሰት መነሻ የሚሆኑ ጉዳዮች አሁንም ስላሉ ሰዎች በዚያ መንገድ መሄዳቸውን ይከተላሉ። የአፍሪካ ህብረት ኮሚሽን የፍልሰተኞችን በተለይም ተጋላጭ የሆኑ ቡድኖችን ህይወት ካደጋ ለመጠበቅ ከአባል ሀገራትና አጋሮች ጋር ለመስራት ቁርጠኛ መሆኑንም ዮሱፍ ገልጸዋል። ፕሮፌሰር ላንዳውም የአፍሪካ መንግስታት ደህንነታቸው የተጠበቀ አማራጭ መስመሮች ላይ ማተኮር እንዳለባቸው ያምናሉ። የአፍሪካ መንግስታት መደበኛ ለሆኑ የፍልሰት መስመሮች በበለጠ ውጤታማነት መሟገት አለባቸው። አውሮፓና ሌሎች የበለጸጉ ሀገራት ደግሞ ከፍልሰተኞቹ ጋር የሚጋሩትን ሰብአዊነት መገንዘብ አለባቸው በማለት አስረድተዋል። የአይኦኤም ዋና ዳይሬክተር ኤሚ ፖፕ በበኩላቸው መንግስታትና ለጋሾች የሚቀጥለው ጀልባ ከመገልበጡ በፊት እርምጃ እንዲወስዱ ጠይቀዋል። አደጋ የማያስከትሉና መደበኛ የሆኑ መንገዶች ህይወትን እንደሚታደጉም ጠቅሰዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
2: የምትከታተሉት ከዶች በለሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። ዩናይትድ ስቴትስ ከሩሲያ ናፍጣ ለመግዛት መስማማቷን የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ተቃወሙት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአውሮፓ ህብረትም ብሪታንያና ዩናይትድ ስቴትስም ተደጋጋሚ ማዕቀብ ከጣሉባት ሩሲያ ናፍጣ ለመግዛት ተስማምተዋል። ትናንት ሉክሰምቡርግ የተሰበሰቡት የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች የትራምፕን ውሳኔ ቢቃወሙም ማዕቀቡን በጣሰው በትራምፕ አስተዳደር ላይ እርምጃ ለመውሰድ ግን አልቃጡ። ሚኒስትሮቹ በህብረቱ አባል ሀገራት ላይ የሳይበር ጥቃት ተፈጽማለች ያሏትን ሩሲያን እንደተለመደው በተጨማሪ ማዕቀብ ቀጥተዋል። ስለ መካከለኛው ምስራቅ ቀውስም ተነጋግረዋል። ገበያው ንጉሴ ከብራስልስ ዝርዝር ዘገባ ልኮልናል።
8: ፕሬዚዳንት ትራምፕ ባለፈው አርብ በማዕቀብ ውስጥ ካለችው ሩሲያ ናፍጣ ለማስገባት ከፕሬዚዳንት ፑቲን ጋር መስማማታቸውን ማስታወቃቸው ከዩክሬን ብቻ ሳይሆን ከህብረቱ አገሮችም ተቃውሞ የተሰማበት ሲሆን ሚኒስትሮቹ በስብሰባቸው በሩሲያ ላይ ይልቁንም ከፍተኛ የተባለውን የማዕቀብ ውሳኔ ያሳለፉ መሆኑን ወይዘሮ ካያ ካላስ የህብረቱ የውጭ ጉዳይ ኃላፊና የስብሰባው መሪ በጋዜጣዊ መግለጫቸው አስታውቀዋል።
9: Today ministers adopted nearly 1600 new sanctions listings targeting Russia's
8: ካውንስሉ ከስካሁኑ የበለጠ በ1600 ግለሰቦችና ተቋማት ላይ የማዕቀብ ውሳኔ አሳልፏል። ይህም ሩሲያ በዩክሬን ላይ ጦርነት ካወጀች ወዲህ በአንድ ጊዜ ተላለፈ ትልቁ የማዕቀብ ውሳኔ ነው ብለዋል።
9: This is the single largest expansion of our sanctions list since Russia's war started.
8: የውጭ ጉዳይ ሚኒስትሮቹ በመካከለኛው ምስራቅና የገልፍ ሀገሮች ሁኔታ ላይ እንዲሁም የባህር ትራንስፖርት ንጻነትን በሚመለከት ትኩረት ሰጥተው የተወያዩ ሲሆን በየመን ሁቲዎች በሳውዲ አረቢያ ሪያድ የአየር ማረፊያ ላይ የተፈጸመውን ጥቃትም በሽብር ፈርጀው አጥብቀው አውግዘዋል። የቀይ ባህርንና የባቤል መንደብን የመተላለፊያ መስመርን ደህንነትና ሰላማዊነትን ለማረጋገጥም ህብረቱ አስፈላጊውን የባህር ላይ ስምሪት በማድረግ ጭምር እንደሚሰራ አስታውቀዋል። ከዚሁ የቀይ ባህር አቅራቢያ በአፍሪካ ቀንድ በተለይም በኢትዮጵያና ኤርትራ የተፈጠረው ወታደራዊ ፍጥጫ ግን በትናንቱ የሚኒስትሮቹ ስብሰባ በአጀንዳ ያልተያዘና ውይይትም ያልተደረገበት መሆኑ ታውቋል። በእርግጥ ሰሞኑን የአውሮፓ ህብረት የመንግስታቱ ድርጅት አሜሪካና ብሪታንያ ጭምር ሁለቱ አገሮች ወደ ጦርነትና ግጭት እንዳይገቡና ልዩነቶቻቸውን በውይይት እንዲፈቱ በየግላቸው ባወጧቸው መግለጫዎች አሳስበዋል አስጠንቅቀዋል። ሆኖም ግን ታዛቢዎች ከችግሩ አሳሳቢነትና በሁለቱ አገሮች መካከል ካለው የጦርነት ታሪክ አንጻር ህብረቱ በዚህ ስብሰባው ተወያይቶ የጦርነት ስጋትን ሙሉ በሙሉ ሊያስወግድ የሚችል ውሳኔ ማስተላለፍ ነበረበት ነው የሚሉት። በለንደን ዩኒቨርሲቲ SOS የልማትና እድገት ጥናት ወይም ዴቨሎፕመንታል ስተዲስ ፕሮፌሰር ላውራ ሃሞንድ እንደሚሉት በአሁኑ ወቅት ሁለቱ ሀገሮች በጦርነት ውስጥ ናቸው ከማለት ባለፈ ጦርነቱ ከዚህም በላይ የመስፋትና የማደግ እድል አለው። ጦርነቱ የማደግና የመስፋት እድሉ ከፍተኛ ነው። ኤርትራ ከሱዳንና ግብጽ ኢትዮጵያ ደግሞ ከተባበሩት አረብ ኤሚሬትስ ድጋፍ የሚያገኙ በመሆናቸው በአስቸኳይ ውጥረቱ እንዲረግብ ካልተደረገ በስተቀር ሁለቱ አገሮች ወደ ለየለት ጦርነት ሊገቡና የጦርነቱ አድማስም ሊሰፋ ይችላል በማለት አስጠንቅቀዋል። ቀድሞ የአውሮፓ ህብረት የአፍሪካ ቀንድ ተወካይ የነበሩት ሚስተር አሌክስ ሮንዶስም በሁለቱ አገሮች መካከል የተፈጠረው ውዝግብና ፍጥጫ እጅግ በጣም አደገኛ መሆኑን ነው የሚገልጹት።
10: I think this is a very worrying development when two neighbors cease talking to each other.
8: ያለው ሁኔታ በጣም አደገኛ ነው። ሁለት አገሮች ያውም ጎረቤቶች ግንኙነታቸውን አቋርጠው መነጋገር ካቆሙ ከፍተኛ ችግር አለ ማለት ነው። በኢትዮጵያና ኤርትራ የቆየ የልዩነትና ጦርነት ታሪክ ቢኖርም ይሄኛው ግን የተለየ ነው በማለት ፈጥኖ ጣልቃ በመግባት ሁለቱ አገሮች እንዲነጋገሩ ማድረግና ውጥረቱን መቀነስና ጦርነቱን ማስቀረት አስፈላጊም አስቸኳይ መሆኑን አስተውቀዋል።
10: urgent very high level intervention to get the two sides talking.
8: የአውሮፓ ህብረት ከዚህ ቀደም በሰሜን ኢትዮጵያ በነበረው ጦርነት ምንም እንኳን ጦርነቱን ባያስቆመውም ተደጋጋሚ ውሳኔዎችን ሲያስተላልፍ የነበር መሆኑን የሚያስታውሱ ታዛቢዎች በአሁኑ ወቅት በአካባቢው ካለው ውጥረትና ካንሻበበው የጦርነት አደጋ አንጻር ግን ተገቢውን ትኩረት አልሰጠውም በማለት ቅሬታ ወቀሳቸውን ያሰማሉ። ገበያው ንጉሴ ለዲደብሊው ብራስልስ።
2: ዜና መጽሔቱ አበቃ። የሙዚቃ ፋታ የለንም። በቀጥታ ወደ ሳምንታዊ ዝግጅቶቻችን እናልፋለን። ጤናና አካባቢ ነው ቀዳሚው። ኢትዮጵያ ውስጥ በተለይ የአይን ማዝ የበርካታ ሰዎች የአይን የጤና ችግር እንደሆነ የሕክምና ባለሙያዎች በተደጋጋሚ ይናገራሉ። የአይን ንጽህና መጠበቅና በቀላል የሕክምና እርዳታ ሊድን በሚችለው በዚህ አይነት የጤና ችግር ብዙዎች የአይን ብርሃናቸውን እስከማጣት ይደርሳሉ ይባላል። ሸዋ የለገሰ በዛሬ ዝግጅቷ የአይን ባለሙያ አነጋግራለች እንሆ።
11: ጤናና አካባቢ።
12: ዋናነት አይናችን ላይ ያሉ ነገሮችን ቀንና ማታ በመታጠብ ብዙ የአይን ችግሮችን መከላከል እንችላለን።
13: ዶክተር አምሳለ ጌታቸው በኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የአይን ባንክ መሪ ስራ አስፈጻሚ ሲሆኑ በየካቲት ሆስፒታል የህክምና ኮሌጅ ደግሞ ታካሚዎችን በማየት እንዲሁም ሐኪሞችን በማስተማር ላይ ይገኛሉ። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ? ሰሞኑን ባለም አቀፍ ደረጃ የእይታ ቀን ታስቧል። የዘንድሮ መሪ ቃል አይኖችን ይውደዱ የሚል ነው። ለአይን ከሚደረገው ጥንቃቄ ቀዳሚው ንጽህናውን መጠበቅ ነው ይላሉ የህክምና ባለሙያዋ። ለጥቂት ደቂቃዎች አብረን እንሁን። ኢትዮጵያ ካላት የህዝብ ቁጥር አኳያ ብዛታቸው ዚግባ የማይባል የህክምና ዶክተሮች ያሉባት ሀገር ናት። ከነዚህ የህክምና ባለሙያዎች የአይን ሐኪሞች ቁጥር እጅግ ጥቂት ነው። እነዚሁ የአይን ሐኪሞች አብዛኞቹ በዋናና ትላልቅ ከተሞች አካባቢ መገኘታቸው ብዙሃኑ ወገን ዘመናዊ የአይን ህክምና የማግኘት እድሉን እጅግ ውሱን ያደርገዋል። ለዚህም ይመስላል በቀላሉ ሊታከሙ በሚችሉ የአይን ጤና ክሎች ጥቂት የማይባሉት የአይን ብርሃናቸውን ማጣታቸው የሚደጋገመው። የአይን ህክምና ባለሙያዋ ዶክተር አምሳለ ጌታቸውም የአይን ጤና ችግር ኢትዮጵያ ውስጥ በጣም ስር የሰደደ ነው ይላሉ።
12: የአይን ጤና ችግር እንግዲህ እንደ ሀገር በጣም የተንሰራፋ ለሀገሪቷን በጣም ምርታማነት ላይ ሳይቀር ከባድ የሆነ ችግር የሚፈጥር በተለይ ደግሞ መዳን የሚችሉ አይነ ስውርነት የተንሰራፋበት ሁኔታ ነው እና ችግሩ በጣም ስር የሰደደ እና በጣም ሰፊ ነው።
13: በብዛት ኢትዮጵያ ውስጥ ለአይነ ስውርነት የሚዳርገው እንደው ጥናት ተጠንቶ ከሆነ የትኛው ችግር ነው?
12: በእርግጥ ጥናቱ ከተጠናት ትንሽ ቆየ። የአገር አቀፍ ጥናት በአይነ ስውርነት ምንድን ነው የሚያመጣው የሚለው በዋናነት ልክ ሌላውንም ዓለም እንደሚያጠቃው የአይን ሞራ ግርዶሽ የምንለው ነው። በአብዛኛውን ከእድሜ ጋር ይመጣል። ከዛም ውጭ በተለያዩ ነገሮች ይመጣል። በመቀጠል ደግሞ ይሄ በመነጽር የሚታገዝ ይሄ ሪፍራክቲቭ የምንለው ሲሆን የአነጣጥሮ የማየት ችግር ማለት ነው። በመቀጠል ድርሻውን የሚይዘው ከሌሎች ሀገር በተለየ እኛ ሀገር የአይን ችግር ምክንያት ከትራኮማ ጋር የተያያዘ ሊሆን ይችላል። ከትራኮማ ጋር ያልተያያዘን ቢሆን ይሄ የአይን ማዝ የምንለው አማርኛ የሶስተኛነትን ቦታ ይይዛል። ከዛ ተጨማሪ ከአይን ግፊት ጋር ተያይዞ የማይመለስ አይነ ስውርነት የሚያስከትለው ግላኮማ የምንለው አለ። በተጨማሪም ደግሞ ከስኳር ከግፊት አሁን ተላላፊ ያልሆኑ በሽታዎች ደግሞ ያው ጫና ያመጣሉ አይን ላይ እነሱን አካቶ አይነ ስውርነት ይከሰታል።
13: በተለይ አይን ሞራ አልፎ አልፎ በተለያዩ ምክንያቶች በወጣትነት ቢያጋጥምም በአብዛኛው ከእድሜ ጋር የሚመጣ የአይን እክል መሆኑን ነው ባለሙያው ያመለከቱት። ስለ አይን ጤና ሲታሰብ በተለይ ኢትዮጵያ ውስጥ ከችግሩ ስፋት አኳያ ሕክምናው ተዳርሷል ማለት ግን አይቻለም ነው የሚሉት ዶክተር አምሳለ። እንደው በጥቅሉ ስለ አይን ጤና ሲወራ ቅድሚያ መታሰብ ያለበት ምንድን ነው ይላሉ?
14: ስለ አይን ጤና ስናወራ እንግዲህ እኔ የምናገረው ምንድን ነው እንደ አንድ የአይን ሐኪምና ጤና ሴክተር ላይ እንደሚሰራ ባለሙያ ነው። የአይን ጤና ብዙ ትኩረት አልተሰጠውም ብለን እናስባለን። አብዛኛው የአይን ሐኪም ማህበረሰብ ያየ ነው ዋናው ትኩረት። አሁን ላይ በእርግጥ ለውጥ አለ፣ ግን የአይን ጤና ላይ ትንሽ ትኩረት የማነስ ነገር አለ። ሌላኛው አብዛኛው በተለይ አሁን የአይን ብሌንን ብንወስድ ሙሉ ለሙሉ መዳን የሚችሉ የአይነ ስውርነትን አንደኛ መከላከል ላይ በደንብ እየተሰራ አይደለም፣ ሁለተኛ ደግሞ መድረስ በምንችልበት ጊዜ ላይ መድረስ አለመቻላችን፣ እነዚህ በጣም ጫናውን ያበዙታል ብዬ አስባለሁ።
13: እንዲያም ሆኖ ግን ዘመናዊና ደረጃውን የጠበቀ የአይን ሕክምና ኢትዮጵያ ውስጥ ማግኘት የሚቻልባቸው የሕክምና ተቋማት እንዳሉም ይገልጻሉ።
14: ቁጥሩ በጣም አነስተኛ ነው እንጂ በመንግስትም ደረጃ በግለሰብም ደረጃ ተቋማት አሉ። ነገር ግን መንግስት ላይ ያሉ ተቋማት በተለይ ከእቃ አቅርቦት ጋር በተያያዘ በጣም ችግር አለ። በተለይ የግል ተቋማት ላይ ግን በደንብ ዓለም የደረሰበትን ደረጃ ሕክምና መስጠት የሚችሉ የግል ተቋማት ኢትዮጵያ ውስጥ አሉ። መንግስትም ላይ አሁን እንዳልኩት ለውጥ አለ፣ እዛ ላይ እየተሰራ ይገኛል። መሳሪያዎች በአንጻራዊ በደንብ ለማስገባት ሙከራ እየተደረገ ነው። ትንሽ ለውጥ አለ፣ ግን ብዙ ግን ይቀረናል። በተለይ ይሄ ተላላፊ ካልሆኑ በሽታዎች ከስኳር ከግፊት ጋር ተያይዘው የሚመጡ የአይን ችግሮችን ለማከም ያሉ መሳሪያዎች ብዙ በሚፈልገው ደረጃ በመንግስት ተቋማት ላይ አይገኙም። የተወሰነ ይኖራል፣ ግን አጥጋቢ አይደለም እንጂ በተለይ የግል ተቋማት ላይ በጣም ብዙ ስታንዳርዳቸውን የሚጠበቁ ተቋማት ይገኛሉ።
13: የአይን ማዝ ከንጽህና ጋር ተያይዞ የሚመጣ የድህነት የጤና ችግር ተደርጎ የሚቆጠር መሆኑን ያነሱት ዶክተር አምሳለ እስከ ማሳወር የሚደርሰው ከንጽህና ጋር የተገናኘው ይህ የአይን የጤና ችግር ኢትዮጵያ ውስጥ በጣም መንሰራፋቱን ነው ያመለከቱት።
14: ይሄ የአይን ማዝ በሽታ የምንለው በቃ እሱ የድህነት በሽታ ነው። አንድና አንድ ከንጽህና ጋር ተያይዞ የሚመጣ የአይን ችግር ነው። እሱ በጣም ስር ሲሰድብ አይነ ስውርነት ሁሉ እስከሚያስከትል ድረስ ማለት ነው። እና ንጽህና ቢጠበቅ አሁን እኛ በአፍሪካ ደረጃ አብዛኛው አፍሪካ ካንትሪ ከአይን ማዝ ነጻ መሆናቸው እየተገለጸላቸው ቢሆን እኛ ግን በጣም በከባዱ በተለይ በየገጠሩ ብዙ እናቶችን በተለይ ደግሞ እናቶችን የሚያጠቃ ነው እና በንጽህና ጉድለት ያው የድህነት በሽታ ነው። ከእሱ ጋር ተያይዞ የአይን እይታን ሙሉ ለሙሉ እስከማሳጣት የማድረስ ሁሉ ነገር አለና እውነት ነው የአይን ማዝ ወይም ደግሞ ትራኮማ ሀገራችን ላይ በጣም የተሰራፋ ነው።
13: እና ሕክምናው ገጠር ውስጥ ያን ያህል የተዳረሰ አይመስለኝም።
14: ሕክምናው ምንድን ነው ለውጦች አሉ። አሁን ላይ በተለይ ምንድን ነው የአይን ማዝ የተለያዩ የአይን ጠብታዎችን ከመስጠት የሚሰሩ መለስተኛ ቀዶ ጥገናዎችን የመስራት እንደዚህ ሕክምናዎች አሉ፣ እየተሰጡ ነው። ግን በደንብ ችግሩን የማስወገድ ያህል ግን ተደራሽ ግን አይደለም። ያው ተደራሽማ ሆኖ ህክምናው በደንብ ቢሰጥ አሁን ያለው የችግር ደረጃ ላይ አይደረስም። አሁን ባለንበት ጊዜ ያለው በጣም ከፍተኛ ችግር ነው።
13: በተለያዩ ሀገራት ዘመናዊ የአይን ህክምና አማራጮች አሉ። ኢትዮጵያ ውስጥም ከቅርብ ዓመታት ወዲህ በአይን ህክምናው ዘርፍ መሻሻሎች መኖራቸው ይነገራል። በተለይ የአይን ብሌን ንቅለ ተከላም በማድረግ በርካቶች የአይን ብርሃናቸው እንዲመለስ ማድረግ መቻሉን ዶክተር አምሳለ ገልጸውልናል።
14: እንግዲህ አሁን እየመራሁ ያለሁበት ዘርፍ የአይን ብሌኖችን ከለጋሾች ላይ በመሰብሰብ ጥራታቸውና ደህንነታቸውን አረጋግጦ አይን ብሌን ለማግኘት ወረፋን ይዘው ለሚጠብቁ ታካሚዎች ማከፋፈል ነው። የባንክ ስራ ነው የምንሰራው። ይሄ እንግዲህ በጣም ከባድ የሆነ ወይም ደግሞ ከፍተኛ የሆነ የአይን ህክምና ከሚባሉት ውስጥ አንዱ ነው። የአይን ብሌን ንቅለ ተከላ እንለዋለን።
13: የኢትዮጵያ የአይን ባንክ ከተመሰረተ ከ22 ዓመታት በላይ አስቆጥሯል። በዚህ ጊዜ ውስጥም ከ4000 በላይ የሚሆኑ ወገኖች የአይን ብርሃናቸውን መልሰው እንዲያገኙ የሚያስችል ስራ መሰራት መቻሉን ኃላፊዋ ዶክተር አምሳለ ጌታቸው አስረድተውናል። ለመሆኑ የአይን ብሌን ንቅለ ተከላ የሚደረግላቸው እንዴት ያሉ ታማሚዎች ናቸው?
14: የአይን ብሌን ንቅለ ተከላ የሚደረገው ምንድነው? በዋናነት ሁሉ የአይናችን ክፍል ጤነኛ ሆኖ እቺ የአይን ብሌናችን ብቻ የጥቁሩን ሽፋን እንደ መስታወት አማይ ሆነችው የአይናችን ክፍል ናት። እንግዲህ የአይን ብሌን የምንላት እሷ በተለያየ በሽታ ስትጠቃ ነው። ስለዚህ ታካሚዎቹ መጀመሪያ እያዩ የነበሩ በሂደር የአይን ብሌን ችግር አጋጥሟቸው አይነ ስውር ሊሆኑ ይችላሉ። ደግሞ ሲወለዱ በጣም ብዙም ባይሆን በተወሰነ ደረጃ ደግሞ ሲወለዱ የአይን ብሌን ችግር ይዘው የሚወለዱ ህጻናት ይኖራሉ።
13: ከአይን ብሌን ንቅለ ተከላው ሌላ ኢትዮጵያ ውስጥ የሚሰጡ ዘመናዊ የአይን ህክምናዎች የትኞቹ ይሆኑ?
14: የተለያዩ ዘመናዊ ህክምና ብለን የምንወስዳቸው ከአይን ግፊት ጋር ተያይዞ ወይም ደግሞ እንግሊዝኛ ግላኮማ የምንለው ከእሱ ጋር ተያይዞ የሚሰሩ የኦፕሬሽን አይነቶች አሉ። እሱም ከፍተኛ ህክምና የሚሰጥበት ቦታ የተሻለ መሳሪያና ደግሞ የተሻሉ ማለት ሰብ ስፔሻሊቲ ላይ ያደረጉ ሐኪሞች የሚሰሩት ሲሆን፣ ሌላኛው ከስኳር ጋር ተያይዞ የሚመጡ የአይን ችግሮች ላይ የሌዘር ህክምና ሊሆን ይችላል፣ ቀዶ ህክምና ሊሆን ይችላል። ከእነሱ ጋር ተያይዞ ያሉ ስራዎች ይሰራሉ ሀገራችን ውስጥ። ከህፃናትም ጋር ተያይዞ እንደዚሁ የተለያዩ አይነት የአይን ችግሮች ህፃናት ላይ ይከሰታሉ። ህይወታቸውን ሁሉ ሊነጥቀን የሚችለው እና አሁን በደንብ ትኩረት ሰጥተን እየተሰራበት ያለው ነገር እንደ ሀገር ይሄ የአይን ካንሰር ሲሆን በጊዜ መጥተው እንዲታከሙ ሳይሆን ግን ከመጡ በኋላ ኦፕሬሽን ሊሆን ይችላል፣ ወደ ኬሞቴራፒ ሊሆን ይችላል። ራሱን የቻለ ህክምና አለው እሱ ላይ እንደዚሁም የአይን ስንፈት እንዳይኖር ከእሱ ጋር ተያይዞ ያሉ ችግሮችን ኢትዮጵያ ውስጥ ይሰራሉ።
13: በዚህ አጋጣሚ ዶክተር አምሳለ ከአይን ብሌን ንቅለ ተከላ ጋር በተገናኘ ማሳሰቢያ አያይዘው አንስተዋል።
14: ከአይን ብሌን ጋር ተያይዘው ያሉ ነገሮችን አንድ ሁለት ነገር ማንሳት እፈልጋለሁ። አንደኛ የአይን ብሌን የምናገኘው ሰዎች በህይወት ሲያልፉ ነው። ማህበረሰቡ ይሄንን ተረድቶ በህልፈት የአይን ብሌኑን በመለገስ ሊድን የሚችል አይነ ስውርነትን አብረን ተባብረን እንድንሰራ አደራ ማለት ፈልጋለሁ። የአይን ብሌን ንቅለ ተከላ ማለት ሰዎችን ካለ ማየት ወደ ማየት የሚያመጣ ትልቅ የህክምና ሂደት ነው። የአይን ብሌን ንቅለ ተከላ ለውበት የሚደረግ ህክምና እንዳልሆነ ማንሳት እፈልጋለሁ። የአይን ብሌን ንቅለ ተከላ ማለት በጣም ወሳኝ የሆነ የእይታን ነገር ሙሉ ለሙሉ የሚመልስ የህክምና ሂደት መሆኑን ማስገንዘብ እፈልጋለሁ።
13: የአይን ጤናን ለመጠበቅም ከንጽህና ጀምሮ መደረግ ይኖርበታል ያሉትንም ሙያዊ ምክር ባለሙያዋ ለግሰዋል።
14: የመጀመሪያ ንጽህና፣ በዋናነት አይናችን ላይ ያሉ ነገሮችን ቀንና ማታ በመታጠብ ብዙ የአይን ችግሮችን መከላከል እንችላለን። ከሱ በተጨማሪ ግን በቀላሉ ሊታከምና ሊድን የሚችሉ ችግሮችን ታካሚው በራሱ ደረጃውን ከፍ አድርጎ ለህክምናም አዳጋች አድርጎ የሚመጣበት ሁኔታዎች አሉ። ለምሳሌ ቀለል ያለ የአይን ችግር ሲኖር በልምድ የሚደረጉ ነገሮች አሉ። ማንኛውንም አይነት ባዕድ ነገር ወደ አይናቸው ባለመክተት በቀላሉ ሊድን የሚችል የአይን ችግርን ማባባስና አይነ ስውርነትን እስከማስከተል የሚደርሱ ነገሮች ላይ በጣም ትኩረት መሰጠት አለብን። ያው እንደ ሀገር እኛ የምንኖረው እንግዲህ በማየት ሀገር እንደሆነ ይታወቃል። ግን የምንችለውን በአካባቢያችን ያለን ጤናን ባለሙያም ማማከር ከብዙ አይነት አደጋ ይጠብቃል። ሌላኛው ደግሞ ሐኪም የመከረውን ምክር በደንብ ለመተግበር ራስን ዝግጁ ማድረግ ከብዙ የአይን ጉዳት ይጠብቃል።
13: አድማጮች፣ የሰውነት ብርሃን ስለሆነው አይናችን ጤንነት ሙያዊ ማብራሪያ የሰጡንን ዶክተር አምሳለ መኮንንም በማመስገን ለዕለቱ ያልነውም በዚሁ እናብቃ። ሸዋዬ ለገሰ ነኝ። ሰላም ሁኑ።
2: ተከታዩ ዝግጅት አውሮፓና ጀርመን ነው። አውሮፓና ጀርመን ዛሬ ከዚህ ቀደም የተሰራጨ ዝግጅት ነው በድጋሚ የሚሰማበት። አንዲት ኢትዮጵያዊት ነርስ እዚህ ጀርመን ውስጥ እንዴት እንደሚሰሩና መቼ እንደመጡ ስለሳቸውና ስራቸው ያስረዳናል። ሂሩት መለሰነች አጠናቀረችው።
15: አውሮፓና ጀርመን
16: በሙያው ነርስ ነው። ኢትዮጵያ ያለ በነርስነት ሙያ ተመርቆ የሙያ ማረጋገጫ ሰርተፍኬትም አግኝቶ በአዋላጅ ነርስነት በመንግስት የህክምና ተቋም ሰርቷል። በዚህ ሙያ በግል ስራም ተሰማርቶ ነበር። የዛሬው ዝግጅት እንግዳችን ወጣቱ ሞሲሳ ቱፋ። ከሀገር የመውጣት ፍላጎት ባይኖረውም እርሱ እንዳለው ለስራው አመቺ ያልሆኑ ሁኔታዎች ስለገጠሙት ከባለቤቱ ጋር ለመሰደድ ወሰነ። አደገኛውን የየብስና የባህር ጉዞ በሱዳን ጀምረው የሰሃራ በረሃን አቋርጠው ግብጽ ከገቡ በኋላ ያለሙት አውሮፓ ለመድረስ እርሱ ባለቤቱና ሌሎች ስደተኞች የሜዲትራኒያንን ባህር በጀልባ ማቋረጥ ነበረባቸው። ይሁንና ከነርሱ አስቀድሞ በተመሳሳይ ጉዞ ወደ አውሮፓ ባቀና ጀልባ ተሳፍረው የነበሩ በብዙ መቶዎች የሚቆጠሩ ስደተኞች ጀልባቸው ሰጥማ ሞተው ነበርና መስጋታቸው አልቀረም። ሌላ ምርጫ ግን አልነበራቸውም።
17: እኔ አንደኛ ከዛ ባህር ስገባ በውስጥ ያለው በሰላም ብቻ አስገባኝ ወደዛ እግር ወደ አውሮፓ ይግባ ከዛ ነው ሌላውን ማስበው የሚል ውስጥ ያለ። ምክንያቱም ባህሩ ላይ ከኛ በፊት 590 ሰው ሰምጧል። ያ ማለት የራስን የሆነ ቦታ እንዲገባሉ ሳይሆን በሰላም በህይወቴ ያችን ምድር አስረግጥኝ የሚል ነው የሚመጣው።
16: ጉዞ አደገኛ ቢሆንም ቀንቷቸው በጣሊያኗ የሲሲሊ ወደብ በኩል ሮም ገቡ። ከዚያ በኋላ ወደ የትኛው የአውሮፓ ሀገር መሄድ እንደሚሻል ለመወሰን ፋታ አገኘ።
17: ሮም ስንደርስ በቃ አሁን ነው የግድ ትንሽ ትንፋሽ ስላለ ማሰብ የምቻለው። ከዛም በፊት እንግሊዘኛ ስለምሞክር እስቲ አውሮፓ በሙሉ እንግሊዘኛ ተናጋሪ አይደሉም እንግሊዘኛ ወደምናገሩበት አገር ልሂድ ብዬ አሰብኩ፣ ወደ ዩኬ ማለት ነው። በዛ ወደ ዩኬ ደግሞ ለመሄድ የግድ አሁንም ባህር መሻገር አለ በመርከብ። በፍጹም እኔ ባህር መጀመሪያ እያየው ተሳቅቄ ያለፍኩበትን ዛሬ እንደማወራ አይደለም። ባህሩ ላይ ያለው ሁኔታ በጣም ይከብዳል እና ሁለተኛ በባህር አልሄድም ወደ ዩኬ ብዬ ወደ ጀርመን መጣሁ። ወደ ጀርመን መምጣት አይታሰብም በዛ ጊዜ። ስደተኞች እዚህ ብዙም ወረቀት ላይ ደስተኛ አይደሉም። ያው የግድ ነው እኛ ኢታሊ ውስጥ መቀመጡም ሁኔታዎቹ እዛ ብዙ ስደተኛ ስላለ አያስቀምጥም ድጋሜ። ከዛውን ወደ ስዊዝ ለመግባት ሞክርን። እሱ ራሱ በጣም አቆየን። ያቆያል በእግር ነው ይሁላ። አሁንም ያ ማለት ጫካም አልፈን በእግር ከተማ ስለመጣን ወደ ስዊዝ አቅራቢያ መተን እዛ ቆየን ሁለት ሳምንት አካባቢ። ስዊዞች ደግሞ ከያዙ ወደ ኢታሊ ይመልሳሉ። የት አንስቶ ወደ ኋላ ወደ ሁለት ቀን መንገድ የሚያስኬዱላ ይመልሳሉ። ከዛን ስዊዝ አካባቢ ቆየን ወደ ሁለት ሳምንት። ከዛ በኋላ በባቡር እየተደበቅን እንደሆነም ሆነ ወደ ጀርመን መጣን። 2016 አጉስት አካባቢ ወይም ስምንተኛ ወር ወደ ጀርመን ገባው። ሂሰን ክልል ነው፣ ጊሰን ነው የምትባለው ከተማ። እዛ ነው ይሄ ስደተኛው ካምፕ የነበረው። ወደ ሶስት ዓመት በላይ ነው ቆየው ተቀባይነት ለማግኘት። በጣም መከራ ነበረ። በዛ መከራ በቃ የሰውን ጭንቅላት ብዙዎቹ ከሀገር ስታሰብ አውሮፓ ዳና ነገር ይመስላችኋል፣ ግን ሁሉም እንደምታሰብ አይደለም። እዚህ ስደረስ ነገራቶች ግራ ይገባሉ።
16: በዚህ አይነት አስቸጋሪ ጉዞ ጀርመን መግባት ቢችሉም ህይወት በጀርመን ቀላል አልነበረም። ጀርመን ተገን ለማግኘት ያስገቡት ማመልከቻ ወዲያውኑ ተቀባይነት አለማግኘቱ አስጨናቂ ነበረ። ይህን ለመወጣትም ወጣቱ ሞሲሳ ሌሎች አማራጭ መንገዶችን መፈለግ ጀመረ።
17: እኔ ወረቀቴ ጭንቀትም እያለ ቆይ እስቲ በትምህርቱ በኩል በሰራውበት ሊሞክር አልኩና በዛ ስመጣ የግድ አንድ ሰው ሰርተፍኬቱን ማምጣት አለበት። የሀገር ቤቱን ያለ መምጣት አልችልም እኔ። ስለዚህ ምን ማድረግ ያለብኝ ስል አስቤ የቋንቋ ትምህርት ጠየቅኩ። የቋንቋ ትምህርት ልሰጡኝ አልቻሉም። ምክንያቱም በዛን ጊዜ በዩኤን ሪኮግናይዝ ለተደረጉ ሀገር ስደተኞች ብቻ ነው የምሰጠው ቋንቋ ትምህርት ማለት ነው በነፃ። እና እኔ እሱን ቻንስ ውስጥ ኢትዮጵያ የለችም። እነዛ ሀገራቶች ኤርትራ፣ ኢራን ያገኛሉ። ሌላ ሁለት ሀገሮች ነበሩ በጦር የተጎዱ ሀገራቶች ማለት ነው። እነዛ ሀገራቶች ብቻ ነው የቋንቋ ትምህርት በነፃ የሚያገኙት እዚህ። እና ኬዛቸው ራሱ የምታየው ከዚህ ውስጥ ኢትዮጵያ ስላሌለች ማድረግ ያለብኝ በነፃ አገልግሎቱ 9 ወር ሰራው። በዛን ጊዜ የአረጋውያን መጦራና የአካል ጉዳተኞች 9 ወሩን በነፃ ሳገለግል፣ በዚህን ጊዜ ወረቀት ስላልልኝ ያው ቋንቋ እንዳልኩ ትምህርት ስለማልችል የነፃ አገልግሎቱን ብዙም ቋንቋ ባላቅ ጀመርኩ። እነሱን እየረዳው ለትራንስፖርት 100 ዩሮ አገኘ ነበር። በዛው እዛ ድርጅቶቹ ደግሞ ለቋንቋ ትምህርት እርዳታ ያደርጉልናል ይህን ስራ ካሰራን። ምክንያቱም አንድ እነሱ የሚሉት ይሄ ሰውዬ እየታተረ ነው፣ ራሱን ለመቻል እየሰራ ነው፣ ህዝብ እያገለገለ ነው በመባል ድርጅቶች ስደተኞች ወደ ቋንቋ ትምህርት እንዲመጡ ራሳቸውን ለመቻል የሚያደርጉት ጥረት ፕሮሰስ ውስጥ ይረዳሉ። ለምሳሌ ይሄ ስራ ቦታ በመፈለግ በነፃ አገልግሎቱ ቦታ ማለት ነው። እሱም በቀላል አይገኝም እና 9 ወር እዛ ሰራ። ከዛን ቋንቋ ትምርቴን ጀመርኩ። በዛው ደሞ የግድ ያለብኝ ቻንስ ያገር ወረቀ ስራ ሊልኝ እዚ ድጋሜ ተመርሽ ትምርት ጀመርኩ። መደበኛ 9 እና 10 ሆፕት ሹሌውንም ጀመርኩና ሰዎችን በዛ ያገለገልኩ በጎን ትምርት እየተማርኩ 9 ወር ሲጨርስ የትምርቱንም ጨረስኩ። ከዛ አብቹሎስ ፕሮፉንድ ይባላል ማጠቃለያ ፈተናውን ወሰድኩ መጨረሻ ላይ እሱንም አለፍኩ። ከዛ ወደ ነርስ ትምርት ቤት ገባሁ። ሰው ከተንቀሳቀሰ የሆነ ነገር ለውጥ ያመጣል፣ ይሄ ግልጽ ነው። ካልተንቀሳቀሰ፣ ከሰው ካልተዋወቀ፣ ድርጅቶቹን ሄዶ ካላነጋገረ ምንም ለውጥ ብዙም የሚኖር አይመስለኝም። የአካዳሚ ትምርቱን እሱንም አንድ አመት ተምሬ ሃውስ ቢልዲንግ ያው በነርሲንግ ጀመርኩ። በአንድ አመት እሱን ወስጄ 3 አመት ነበረ በአንድ አመት በመሃል ወጣው፣ ምክንያቱም ራስን ለመቻል። ከዛን ቫይታውስ ቢልዲንግ ይባላል መልሶ መማር ይቻላል እዚህ ሀገር። አሁን በስራ ደረጃ ላይ ይገኛለው ጌታ ይመስገን። ያው ወረቀቱም ተስተካከለ ከቆይታ በኋላ 2019-20 አካባቢ ላይ ወረቀቱ ተስተካከለልን። ከዛ በፊት ሁሉንም ስላጠናቀቅኩ እኔ ወረቀቱን ደግሞ በፍርድ ቤት ነው ያገኘሁት። ፍርድ ቤቱ ይሄ ወረቀት ልሰጠንበት የቻለበት ምክንያት አንዱ ይሄ ሰውዬ በነፃ አገልግሏል፣ ራሱን ለመቻል ጥረት አድርጓል። ሶስተኛ አን ሃውስ ቢልዲንጉን ሰርቶ አሁን ራሱን ችሎ ቤተሰቡን ችሏል። ስለዚህ ወረቀት ይገባዋል በማለት አይቶ ሰጡን ፍርድ ቤት።
16: ማመልከቻቸው ተቀባይነት ካገኘ በኋላም በደቡብ ምዕራብ ጀርመኑ ቪስባደን በተባለው ከተማ አቅራቢያ በሚገኝ በሌላ የአረጋውያንና የአካል ጉዳተኞች መንከባከቢያ ማዕከል በረዳት ነርስነት እየሰራ ነው። ከስራው ጎን ለጎንም ለስራው የሚያግዙ ተያያዥ ትምህርቶችንም ይከታተላል። ታዲያ በስራው ዓለም ተግዳሮቶችም አይጠፉም። ከመካከላቸው አንዱን አጋርቶናል።
17: በጣም ይደርሳል፣ በጣም አለ። እነሱ አገለሉኝ ብዬ አእምሮዬ ወደ ታች ካረኩ ልጎዳ ስላለው፣ ከሶሳይቲው መራቅ ስላለው፣ ከስራዬ መራቅ ስላለው፣ ግን በሚመጣብን ነገር ሁላ ይሄ ይመጣል ብለን ቅድማ ራሳችን ማሳመን አለብን። በጥቁር ቆዳዬ ጥላቻ ይደርስብኛል የሚል እምነት ውስጤ ካለ ያ ነገር ስደርስብኝ እንዴት እንደመከላከለው አውቃለሁ ማለት ነው። ያ እዚህ ሀገር ውስጥ የተለመደ ነው። ህጉ ግን በተቻለ አቅም ህጉ ይከላከላል። በስራ ቦታ ደግሞ ሁሌ ይኖራል ያለ ነው የምለው እዚህ ሀገር።
16: ሙሲሳ ከሀገራቸው በተለያየ ምክንያት መሰደድ ለሚፈልጉ ከተሞክሮ በመነሳት ምክር ለግሷል። ከምንም በላይ ግን ተሰዳጆች የባህር ጉዞን እንዲሞክሩ አያበረታታም።
17: ትልቁ ነገር የሰው ልጅ ባለበት ራሱን መቀየር ይችላል ፕሮግራማይዝድ ከሆነ። ግን እዛ ጋር የሚያስቸግሩት ነገራቶች ይኖራሉ። ለምሳሌ እንደ ፖለቲካ እንውሰድ፣ አገር ውስጥ ላያስቀምጠው ይችላል። ለዚህ ሁላ ሌላ ሀገር ሄዶ ለመስራት የሚችል ሰው መጀመሪያ በትምህርት ደረጃ ራሱ ጭንቅላቱን ያዳበረ ትልቁ እንዳልኩ፣ አሁንም በአገር ቤት ውስጥ ያሉ እኔ መምከር የምፈልገው መማር አለባቸው። የውጭ ቋንቋውንም የአገር ውስጥ ቋንቋውንም በደንብ መማር አለባቸው፣ የእናታቸው ቋንቋ ያልሆነ ማለት ነው። ስለዚህ መማር መጀመሪያ ነው አገር ቤት ውስጥ ላለው ላለው። የባህር መንገዱን መቼም አልመክርም ለማንም ለማንም አልመክርም። እሱ የመኖርና የመሞት አደጋ ስለሆነ ወይም ደግሞ የጭንቅላት ጠባሳ በህይወት በሙሉ ከሰው ጭንቅላት የማይጠፋ ስለሆነ ያን ነገር አልመክርም። እኔ በባህር ሄዱ ማንንም አልልም። እዚህ ላሉት ደግሞ አንዳንዶቹ ስመጡ ቆንጆ አላማ ያላቸው እራሳቸውን ለመቀየር ይሰራሉ፣ ብዙ እጣ ወረዶችን ያልፋሉ። የሆነ ሰዓት ላይ ጭንቅላታቸውን የምነካ ነገር ይደርስባቸዋል፣ ወይ ከጎደኛ ወይ ደግሞ ከስራው ቦታ የሆነ ነገር ይመጣባቸዋል። ያንን ነገር መወጣት ስከብዳቸው ወደ ሌላ ነገር ውስጥ ይገባሉ። ያ ማለት ከተቻለ የሆነ እንቅፋት ስመጣ ያን እንቅፋትን እንዴት ልወጣው ብሎ ማሰብ ነው እንጂ ለዛ እንቅፋት ራስን መስጠት አያስፈልግም። ሁሉ እንቅፋት እንደሚመጡ ማወቅም ያስፈልጋል። ሁሉም ጊዜ የተሰካካ የተመቻቸ ነገር ፊት ለፊታችን ይኖራል ማለት አይደለም። ስለዚህ ብዙ ወንድሞች አሉ እዚህ ሀገር ራሳቸውን የሳቱ ከሀገር ስመጡ እንዴት ያሉ ደህና ስራ ሳይሆን እራሳቸውን ያልቻሉ ሁላ። ይሄ የምደርሰው ያው ካሰቡት ነገር በታች ሲሆንባቸው ነው። ያ እንዳይሆን የጥንካሬ በጣም አስፈላጊ ነው።
16: የሙሲሳ ቤተሰብ ቁጥር አሁን ወደ 5 አድጓል። የሶስት ልጆች አባት ነው። አሁን ባለቤቱም ልጆቹን በማሳደግ ስራ ተጠምዳለች። ሙሲሳም ከዚህ በላይ ራሱን በቋንቋና በተያያዥ የሙያ ትምህርት ለማሳደግ በሚያደርገው ጥረት ቀጥሏል። ለርሱና ለቤተሰቡ መልካሙን ሁሉ በመመኘት በዚሁ የምንለያችሁ ሂሩት መለሰ ነኝ። ደህና ቆዩኝ።
2: በመግቢያችን ላይ ነርስ ሙሲሳን በአንስታይ ጾታ በማስተዋወቄ በጣም ይቅርታ ጠይቃለሁ። የዛሬው ስርጭታችንም አበቃ። መልካም ጊዜ በያላችሁበት።